الحمد لله رب العالمين والصلاة والسلام على نبيه الكريم وعلى آله وصحبه الطيبين الطاهرين. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما وارزقنا فهما ونعوذ بك من هال أهل النار. اللهم ارزقنا الإخلاص في القول والعمل. أذكركم أن تخلصوا النية لله تعالى. قال الله سبحانه وتعالى: وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. قال الحبيب عليه الصلاة والسلام: إنما الأعمال بالنيات وإنما لكل امرئ ما نوى. نياچو الله سبحانه وتعالى عند تادرغو استاوساچو حالو تاديا الله سبحانه وتعالى بصورة القلم بارتنياو انقص لاي منالن وانك لعلى خلق عظيم تاديا ايه ايات من يملكتنال رسول صلى الله عليه وسلم الله سبحانه وتعالى كفطراچو فطورانوچ هولو كهولم فطورانوچ بلاچ اندهونو اندزاوم الله سبحانه وتعالى علاچو يا محمد اني كوانتن كهولم فطوروچ هولو كهولم فطوروچ اني كفطرقواچو فطوروچ هولو بلاچ بالو اخلاق اني لا انتن فطري حالو بمالت الله سبحانه وتعالى لمحمد نغراچو ታዳ ይህ ቀላል ነገር እንዳልሆነ እናቀበታለን ይሄን በመንልበት ሰዓት ላይ ላኪን አንዳንዶቹ እንደሚያደርጉት እንግዲህ እንደ አስተሳሰባቸው ምናልባት ከኑር የተፈጠረና ወይም ከብርሃን የተፈጠረና ከአፈር የተፈጠረ እንዴት ይወዳደራል ብርሃን እንደዚህ ነውና አፈር እንደዚህ ነውና በማለት በተለያየ ሁኔታዎች ሊያስቀምጡ ይችላል አንድ ሰው ላኪን ትልቁና ዋነኛውና ኡነተኛው ነገር ከአላህ ዘንድ ሱብሃነሁ ወተዓላ አንድ ሰው ደረጃው ትልቅ የሚሆነው አላህን አላህ በሰጠው የአላህን ሱብሃነሁ ወተዓላ የመፍራት ደረጃው ብቻ እንደሆነ ይሄን ግልጽ ሊሆንልን ይገባል ማለት ነው። ታዳ አላህ ሱብሃነሁ ወተዓላ ሙሐመድን ካፈር ፈጥሯቸው ይሄም ከሰው ልጅ ፈጥሯቸው እሳቸውን ከሁሉም ፍጡራኖች ተቀላላ ባላጭ እንዳደረጋቸው ከተለያዩ ሐዲሶችና የቁርአን አንቀጾች እናገኛለን። እስቲ ከነዚህ መሃል አንዳንዶቹን እንይና ዛሬ ረሱላችን ሰለላሁ ዐለይሂ ወሰለም ከብርሃን የተፈጠሩት የሰው ልጅ አይደሉም የሚሉትን ሰዎች እስቲ እናንተ ስተተኞች ናችሁ ሂዱ ከዚህ ጋር በማለት እንንገራቸው። አላህ ሱብሃነሁ ወተዓላ በቁርአን ላይ እንዲ ለሰዎች ወይም ለሰሐበቶች እንዲያስተውሱ ዘንድ ረሱላችን ሰለላሁ ዐለይሂ ወሰለም አላህ ነገራቸው በሱረቱ ካህፍ መጨረሻው አያት ላይ ምን አላቸው አላህ ሱብሃነሁ ወተዓላ قل انما انا بشر مثلكم يوحى الي انما الهكم اله واحد اله واحد بله نغراچو يا محمدو انغدي مالت مالت نو انغدي يا محمد بلاچو انيم بيهون اندنانتو يسو لجنين بمالت نغراچو انغدي انتنا الناسو يميلايتو بتن منغدم نغراچو تادا بزان درجه من علو رسول الله عليه وسلم اني እንደናንተ የሰው ልጅ ነኝ እኔና የናንተ ልጅነት እኔ ነብይ ነኝ ወደናንተ ደግሞ ጥሪ አደርጋለሁ በጥሩ አዝዤ ከመጥፎ ደግሞ ሰዎች እንዲከላከሉ ዘንድ ጥሪየን አደርጋለሁ በማለት ረሱል ሰለላሁ ዐለይሂ ወሰለም እንዲጠቅሱ በዛ አያት አላህ ሱብሃነሁ ወተዓላ አስተማረ። ታዲያ በእንደዚህ አይነት መልኩ ይያለ አንዳንድ ሰዎች ምን ይላሉ? ረሱላችን ሰለላሁ ዐለይሂ ወሰለም በመንም መልኩ ካፍር አልተፈጠሩም በማለት የተለያዩ ተአምራት በእጃቸው እንደተገኘ ሲያነቡ ወይም ሲሰሙ ምን ይላሉ? ረሱል በተአምር የሰው ልጅ አይደሉም በማለት ክደትን የሚፈጽሙ ሰዎች አሉ። ላኪን እሳቸው ከሰው ልጅ እንደተፈጠሩ በቁርአን ላይ አላህ ገልጾልናል። ታዲያ የሰው ልጅ ደግሞ ከጭቃ እንደተፈጠረ አላህ ሱብሃነሁ ወተዓላ ነግሮናል በሱረቱ ሰጅዳ በ7ኛው አያት ላይ አላህ ሱብሃነሁ ወተዓላ ነገረን الذي احسن كل شيء خلقه وبدا خلق الانسان من طين الله سبحانه وتعالى بلونال انغدي كلونم نغير كفطره بحال الله سبحانه وتعالى مجرشا لاي ادمن ويم ادمن كافر ويم كچقا فطراچو يميلون نغير الله سبحانه وتعالى بذا سوره لنيا غلص ارغونال تا
ታዲያ አንዳንድ ዑለማዎችስ ምን ይላሉ? ይሄ ግልጽና የተቀመጠ ነገር ነው። ኢማም ቡስሪ ምን አሉ? እንግዲህ ኢማም ቡስሪ ማለት ሁላችንም እንደምናስታውሰው እሳቸው ቡርዳ የሚባለውን መጽሐፍ ያላቸው ወይም ያው ሰዎቹ ሲሰባሰቡ በአንድ ላይ የሚያደርጉት ሰለዋት ማለት ነው። ተሰባስበው የሚያደርጉት ሰለዋት ከዛ መሃል ግልጽ ነው። ለምሳሌ ያየን እንደሆነ ምን ይለናል? مولاي صل وسلم دائما عبدا على حبيبك خير خلق كلهم ايهن مساسلوتن مولاي صل وسلم دائما ابدا يالو بندزي عينت ملكو يميادرغوتن كذا بحالا بمحلو امين تذكر جيران بذي سلامي مزجت دم عن جرام مقلت بدم ام حبتي ريح من تلقاء كاذب ايهن بندزي عينت ملكو ياو በየተለያየ ቦታዎች ይሄ ይሄ ነገር ግልጽ እንደሆነና በሰዎችም ዘንድ የታወቀ ወይም ፌመስ የሆነ ነሽዳ ወይም ሰለዋት እንደሆነ እናቃለን። በዚህ መሐል እሳቸው ምን አሉ? ስለ ረሱላችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? فمبلغ العلم فيه انه بشر وانه خير خلق الله كلهم فمبلغ العلم فيه انه بشر እንግዲህ ረሱላችን ሰለላሁ ዐለይሂ ወሰለም አንድ ሰው አወቀ ወይም የመጀረሻ በመጨረሻ ደረጃ ረሱልን አወቀ ብለን አንድ ሰው የምንናገረው እሳቸው የሰው ልጅ መሆናቸውን ማወቅ አለበት። ይሄን በመንልበት ሰዓት ደግሞ ምን አሉ? وانه خير خلق الله كلهم ታደሳቸው አላህ ከፈጠራቸው ፍጡራኖች ሁሉ በላጮ እንደሆነ ቁርጥ አርጎ በልቡ ማስቀመጥ መቻል አለበት። ሰው መሆኑንም መሆናቸውንም ካረጋገጠ በኋላ ማለት ነው። ካስረጋገጠ በኋላ بارك الله فيكم وحسن الله اليكم ይህ የሆነ እንደሆነ ان شاء الله تعالى ዛሬም ቢሆን ነገ አንድ ሰው ልቡ ጠንካራ ይሆናል ማለት ነው። لكن የሰው የረሱላችን صلى الله عليه وسلم ከብርሃን ተፈጠሩ ብሎ የሚናገሩ አንዳንድ ሰዎች እንግዲህ ይሄን ቁርአን አያትና አሁን ያየነውን ምን ያደርጋሉ? በስተት ላይ ያደርጋሉ ማለት ነው። ይሄን ቁርጥ አርጎ አንድ ሰው ማወቅ መቻል አለበት። ይሄ ከሆነ ምንም የሚቸግረው ነገር የለም። አላህ ሱብሃነሁ ወተዓላ የረሱላችን ሰለላሁ ዐለይሂ ወሰለም ልዩ መሆናቸውን በቁርአን ላይ ነግሮናል። ከስማቸውም ጋር የኔ ባሪያ በማለት አላህ ሱብሃነሁ ወተዓላ ከራሱ ጋር አጣመዳቸው። سبحان الذي عصر بعبده ليلا من المسجد الحرام اسرى بعبده بلو الله سبحانه وتعالى من ادرج بعبده بمالت الله سبحانه وتعالى ودا راسه استغاچو ايهم ياساين الله سبحانه وتعالى لمحمد يسطاچو تلك بوتان نو طلب اندزي عينت ملكو عند سو امنو اوقو رسول صلى الله عليه وسلم اكبرو ودو مكتل متال مشال اللبت ميكاتوم الله سبحانه وتعالى منالن قلوا إن كنتم تحبون الله فاتبعوني يحببكم الله قريب برقتم من نانتي اللهن وديتا مغنية فلقاتشوك هنا محمد وداتشو أكبراتشو مكتل قديتا يهونال محمد ويم رسول صلى الله عليه وسلم أكبرو ودو مكتل مال الدمو ترقمو من دنو بمن اللبسات لاي قريب رسول صلى الله عليه وسلم ينبروبتن مقدم ياز مالتنا يهم الله بازو تازو اندسو الله بكلكلو سيكلكل رسول صلى الله عليه وسلم ينبروبتن سنناوج دمو ملسو بتككلو ميامطا كهونه ايه سو يمن يبالال رسول صلى الله عليه وسلم ودوال يبالال يالا بلزا اندزيو بايير لا ياندان سووج رسولن وددن بمالت اساچو يما يادرغوتن نغير يادرغه ሳቾ የሚያደርጉትን ነገር ሳይያድርግ ዝም ብሎ ረሱልን ወድጃለውና ብሎ ይፈልገውን ያክል ለሊት ሳይተኛ ቢያድር ምንም ዋጋ የለውም። ረሱል የነበሩበትን መንገድ ሳይይዝ ማለት ነው። ሳቾን እምነት በትክክሉ ሳይይዝ ቢንቀሳቀስ ምንም ዋጋ የለውም ማለት ነው። ባረከላሁ ፊኩም ወሐሰነላሁ ለይኩም የዛሬ ትምህርታችን በዚህ ጋር ይቋረጣል ማለት ነው። ወአኺሩ ዱዓዋኒ አልሐምዱሊላሂ ረብል ዓለሚን።